ያሰላሰልኩሽ ተንተረኝ ሳኝከው ዋ ነበረች ማለት መንፈሴን አወቀው የሰቀቀኑን ጭፍ የመለየት መርዶ ለምን ለምን ታልሽብኝ ፍቅሬው